0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 5 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ሃገረ ፈረንሳይ ልኡከ መንግስቲ ቻርለስ ፐርሶናዝን ንናይ ውድብ ሕቡራት ሃገራት ትካል ትምህርትን ስነ ፍልጠትን ባህልን ዝከታተል ዋና ኣመሓዳሪ ካልድ ኣሕመድ ኤልናይንን ንኣባላት ጉባኤ ካቶሊካውያን ጳጳሳት ሃገረ ሚያንማርን ንጠቕላሊ ዓቃቤ መንበር ሰበኻ ሮማ ንብፁእ ካርዲናል ባልዳሴራ ራይናን ንኣባላት ቤት ምኽሪ ኤጲስቆጶሳዊ ጉባኤ ሊቃውንቲ ጀርመንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 5 ሰነ መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን ነቲ ናብ ሃገረ እስጳኛን ደሴታት ካናርን ዘካየድዎ ሃዋርያዊ ምብጻሕ ስደተኛታት ንምቕባል ቅዱስነቶም ዝገብርዎ ዘለዉ ምስንዳው ኣመልኪቱ ዜና ቫቲካን ምስ ሓደ ካብ ስደተኛታት ዘካየዶ ቃለ ምሕትት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንካቶሊካውያን መናብርተ ጥበባት ንተምሃሮ ናብ ክርስቶስ ክመርሕዎም ከም ዘለዎም ዘቕረብዎ ቃለ ምዕዳን ናይ ጉባኤ ካርዲናላት ኣፈ ጉባኤ ብፁእ ካርዲናል ረ ብዛዕባ እቲ ካብ ዕለት 26 ክሳብ ዕለት 27 ሰነ ዝካየድ ፍሉይ ጉባኤ ካርዲናላት ናብ ተጋባእያን ዘመሓላለፍዎ መልእኽቲ ታሪክ ህይወትን ዜና ዕርፍትን ክቡር ኣባ እስጢፋኖስ ብርሃነ ኣመልኪቱ ካብ ማሕበር ንኡሳን ሃው ካፑቺን ኤርትራ ዝመጸና ዜና ኣብ ዝምልከቱ ቀንዳ ርስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 5 ሰነ 2024 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰኔጋላዊ መንእሰይ እቲ ኣብ 2020 ዓመተ ምህረት ካብ እተሰብረት መርከብ ዝደሓነት ስደተይና ኣብቲ ግዜ እቲ ንሓውን ብዙሓት ካልኦትን ክሞቱ ብዓይኑ ዝረአየ እዩ። ኣብ ግራን ካናርያ ኣብ እትርከብ ወደብ ኣርጊንጊን ምስ በጽሐ ኣብቲ ኸባቢ እትርከብ ሓንቲ ስድራ ቤት ተቐቢላቶ ሕጂ ድማ ከሻኑ ኮይኑ ይዓይ ዘሎ እዩ። ኣብ 2023 ናብ ርእሰ ሊቃነ ጳጳሳት ፍራንቸስኮ መልእኽቲ ከም ዝጸሓፍን ናብተን ደሴታት ክበጽሑ ከም ዝዓደሞም እውን ዝዝከር እዩ። ብዕለት 11 ሰነ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ሃንጎፋይሉ ክቕበሎም እዩ። ነቶም ኣብ ጉዕዞ ዝሞቱ ስደተኛታት ዝያዳ ንኽንገብር ክሕግዙና ድማ ክልምኖም ደሊ የበለ። እዚ ብንፋስን ማዕበልን ጥሜትን ጽምእን ብሓንቲ ንእሽቶይ ጃልባ ማይና ዝረቖት ትኸይድ ዝነበረት ጸልማትን ሓሊፉ ነቶም ኣብ ባሕሪ ዝሞቱ ሰባት ዝረኣየን ከምኡውን ሓደ ካብቶም ኣብ ቅድሚ ዓይኑ ሓዉ ክመውት ዝረኣየን እዩ። ብድሕሪኡ ግና ሓድሽ ጅማር ረኸበ። ምዉቕ ኣቀባብላ ረኺቡ ድማ ከሻኑ ኮይኑ ብምዕያይ ከምኡውን ናብ ደሴታት ካናሪ ክበጽሕ ጻውዒ ትቀረበሉ። ከምኡውን ንርእሰ ሊቃነ ጳጳሳት ፍራንቸስኮ ብብሕቱ ኣብ ወደብ ኣርጊንጊን ክበጽሑ ዕድመ ዘቕረበሎም መንእሰይ እዩ። እቲ ወደብ ብኣሽሓት ዝቝጸሩ ስደተኛታት ብብዝሒ ስለ ዝተጨናነቐ ሓደገኛ ኩነታት እውን ስለ ዝተኸስተ ንሓያሉ ዓመታት እዚ ወደብ እዚ ከም ናይ ሕፍረት መዕቆብ ተባሂሉ እዩ ዝፍለጥ ዝነበረ። ርእሰ ሊቃነ ጳጳሳት ፍራንቸስኮ ነቲ ካብ ሰኔጋል ተሰዲዱ ሕጂ ድማ ኣብ ግራን ካናርያ ዝነብር ገፋፍ ዓሳ ዝነበረ ኡሲኖ ፎል ዝጸሓፈሎም ቃላት ምሰንበቡ ኣዝዮም ተደፋነቑ። ኡሲኖ ኣብ ዝጸሓፋ መልእኽቲ ታሪኹ ኣዘንተወሎም ካብ ኣፍሪቃ ትውልዲ ዓዱ ሓዲጉ ኣብ ደሴታት ካናሪ ሓድሽ ህይወት ምጅማሩ ዝገልጽ ታሪኹ እውን ብሰፊሑ ገለጸሎም። እቲ ዘሕዝን ፍጻሜ ብልክስን ስስዐ ብዘይብሉን ምትሕብባር እተረእየሉ ዛንታ እዩ ዝነበረ። እዚ ዛንታ እዚ ካብቲ ሓደገይና መንገዲ ኣትላንቲካዊ ውቅያኖስ ብሂይወት ዝተረፉ እሞ ናብ ገማግም ደሴታት ካናሪ ዝበጽሑ ብዙሓት ስደተኛታት ዘካፍልዎ ዛንታ እውን እዩ ዝነበረ። ኡሲኖን ካልኦት መንእሰያት ስደተኛታትን ናብ ርእሰ ሊቃነ ጳጳሳት ደብዳቤታት ከም ዝጸሓፉ ዝዝከር እዩ። ቅዱስነቶም ድማ ንጉዳይ ስደት ሓደ ካብቲ ቀዳምነት ዝወሃቦ ጉዳይ ገይሮም ብምርኣይ ነቲ ሓድሽ ህይወት ንኽጅምሩ ዘኽኣሎም ቦታታት ክበጽሑ ዕድሚኦም ተቐበሉ። ኢቫ ፌርናንደስ እትብሃል ጋዜጠኛ ራድዮ እስጳኛ ናብ ላክሰምበርግ ቤልጅዩም ኣብ ዝገበርዎ ሃዋርያዊ ጉዕዞ ንርእሰ ሊቃነ ጳጳሳት ፍራንቸስኮ ካብ ዝተጻሕፈሎም መልእኽቲ ከምዚ ዝኣመሰለ ምብጻሕ ነዚ መንሰይን ብጾቱን ዓብዪ ምጽንናዕ ከም ዝኸውን ጽሒፋ ትርከብ። ርእሰ ሊቃነ ጳጳሳት ፍራንቸስኮ በቲ ዘዘንተውሎም ታሪኾም ተደሪኾም ደድሕሪ ናብ ላምፓዱዛን ሊዝቦንን ምብጽሖም ብሳልሳይ ደረጃ ናብ ስደተኛታት ናይ ምብጻሕ ሓዋርያዊ ጉዕዞ ክገብሩ ብምሕሳብ ናብ ዘን ደሴታት ክበጽሑ ወሰኑ። እንተኾነ ግን ሕማሞምን ጸኒሑ ድማ ሞቶም ነቲ ጉዕዞ ንኸይፍጽምዎ ዕንቅፋት ኮኖም። ሕጂ ግና ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ድላይ ናይቶም ቅድሚኦም ዝነበሩ ርእሰ ሊቃነ ጳጳሳት ፍራንቸስኮ ተቐቢሎም ኣብ ፍጻሜ ንምብጻሕ ነቲ ናብ ሃገረ ስጳይና ዝገብሩ ሃዋርያዊ ጉዕዞ ኣብ ዕለታት 11-12 ሰነ ናብ ደሴታት ካናሪ እውን ክበጽሑ እዮም። ውሲኖ ንርእሰ ሊቃነ ጳጳሳት ምስ ካልኦት ስደተኛታትን ቤተሰቡን ምስቶም ኣብ ባሕሪ ዘገልግሉ ጉጅለታት ድሕንነትን ወለንተይናታትን ንምቕባሎም ኣባኡ ክርከብ እዩ። 6 ዓመት ይገብር ብቑሪ ደኺሙን ጸሚኡን ኣብ ጥቓት መዕቆቢ ዝነበረሉ ቦታ ዳግም ክርከብ እዩ። እዚ ቦታ እዚ ኸኣ በቲ ኣብቲ ኸባቢ ዝነብሩ ሰባት ዝረኸቦ ተቕባልን ምትሕበባርን ከይሞቐን ከሎ፣ ልዕሊ ዅሉ ድማ ሰብኣዊ ሕቕፊ ከይረኸበን ከሎ ዝተረኽበሉ ቦታ እዩ ዝነበረ። ምስ ርእሰ ሊቃነ ጳጳሳት ክዘራረብ ዝኽእል እንተ ኾይነ ፈለማ ዝሓቶም ነገር እንተኣልዩ ነቶም ኣብ መንገዲ ዝሞቱ ስደተኛታት ዝያዳ ክንገብር እንታይ ክሕግዙና እዩ ክብል ውሲኖ ንመራኸቢ ብዙሓን ቫቲካን ድላዩ ይገልጽ። ናብዚ ቦታ ክበጽሑ ዝደልዩ ግን ከኣ ፈጺሞም ዘይበጽሑ ሰባት ሓወይ እውን ኣብቲ ጉዕዞ መይቱ እዩ፣ ብዙሓት ካልኦት እውን ከምኡ ዝበሉ ሰባት ኣለዉ በለ። ኣብ ኣገልግሎት ክሽነ ናይ ዝሰርሓሉ ሆቴል ዕርፍቲ ድሕሪ ምርካቡ ኣገልግሎት ዜና ቫቲካን ብቴሌፎን ረኺቡ ኣዘራርቦ፣ ንሱ ድማ ብዛዕባ ኩነታት ህይወቱ ንምክፋል ተሓጒሱ ሒደት ደቓይቕ ወሲዱ ኣዘራርበና። መበቆሉ ካብ ሃገረ ሰኔጋል ኮይኑ ኣብ ሓንቲ ኣብ ገምገም ባሕሪ እትርከብ ከተማ ሴንት ሉዊስ ዝነብር ዝነበረ ውሲኒ ብሰንክቲ ኣብቲ ኸባቢ ዝነበረ ኣብ ልዕሊ ምግፋፍ ዓሳ ዝተኸስተ ቕልውላው ምስ ሓዊ ኾይኑ ካብቲ ሃገር ክስደድ ቅድሚ ምውሳኑ ገፋፍ ዓሳ ኾይኑ ይዓይ ዝነበረ እዩ። ብዕለት 12/2020 ብካይኮ ተባሂላ እትጽዋዕ ባህላዊት ብዕንጨይቲ ዝተሰርሐት ጃልባ ወሲዱ ድማ ናብ ግራን ካናርያ ክሳገር ተረኽበ። ውሲኒ ተዘክሮኡን ክገልጽ ኣነ ናብዚ ኽበጽሕ ዝኸኣልኩ ወጋሕታ እዩ ዝነበረ። ቅድሚ ሒደት ሰዓታት እታ ጃልባና ብዙሕ ማይ ኣተዋ፣ ብድሕሪ እዚ ኸኣ ክትጥሕል ጀመረት። እቶም ሳልቫ ማረን ምንካሊናን ዝበሃሉ ጉጅለ ድሕንነት ባሕሪ ረኣዩና፣ ካባኡ ድማ ኣድሒኖምና ናብ ኣርጊንጊን ናብ እትወስድ ንእሽቶ ካልእ ጃልባ ኣእተውና። በታ ንግሆቲኣ እቲ መዓሸጊ መርከብ ብብዝሒ ስደተኛታት ተጨናኒቑ ነበረ። ዳርጋ 2,000 ዝኾኑ ሰብኡትን ኣንስትን ንሓያሎ መዓልታት ኣብ ትሕቲ ድንጓናት ስደተኛታት መጽለሊ ዝረኸቡውን ነበሩ። እዚ ኸኣ ካብ ፀሓይን ዝናምን ዘዕቅል ጥራይ እዩ ዝነበረ። ኣብታ ወርሕቲኣ ጥራሕ ልዕሊ 6,300 ስደተኛታት በቲ ኣብ ደቡባዊ ምዕራብ ገማግም ግራን ካናርያ ዝርከብ ንእሽቶ ወደብ ሓሊፎም እዮም። ድሕሪ ሒደት መዓልታት ቀይሕ መስቀል ናብ ሓደ ሆቴል ኣመሓላለፈና ክብል እውን መስከረ። ምስ ወዲ ሓወቦ ምግብን ክዳንን ክደሊ ኸሎ ድማ ፈርሚናን ክሪስቶባልን ምስ ዝበሃሉ ክልተ ሰብ ሓዳር ተራኸበ። ሎሚ ማማን ፓፓን ክብል እዩ ዝጽውዖም። ናብ ቤቶም ተቐበልዎ፣ ወላ ሓንቲ ኸይጐድሎ ድማ ሓልዮቶም ለገሱሉ። እቶም ዝወሰዱኒ ንሳቶም እዮም፣ ሕጂ ዝነብረሉ ቦታ ድማ እዝዩ ክብል ይምስክር። ብሓገዝታ ኣብቲ ኸባቢ እትርከብ ጕጅለ ረድኤትን ሰበኻ ኣርጊንጊን ስጳኛ ድማ ዕድል ትምህርቲ ይረኸበ። ኣባኡ ኣብ ዝበጽሓሉ እዋን ምንባብን ምጽሓፍን ይኽእል ኣይነበረን። ኣብ ዝሓለፈ ዓመታት ነቲ ቋንቋ እቲ ሃገር ተማሂሩ ሞያ እውን ኣጥረየ። ኣብዚ እዋን እዚ ኣብ ግራን ካናርያ ምሉእ ብምሉእ ኣብ ናብራ ዓለም ኣትዩ ምስ ሕብረተሰብ እቲ ኸባቢ ተሓዋዊሱ ይነብር ኣሎ። ኣብቲ ሓሓሊፉ ዝበጽሖ ወደብ ድማ ዕለት 11 ሰኑ ይንግሆ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ክቕበሎም ተስፋ ይግበረሉ ኣሎ። ከም ስደተኛ ጥራሕ ዘይኮነስ ከም ተራ ዜጋ ሕይወቱ ዘሐደሰን ክብረቱ ዝረኸበን ነጻ ሰብን ኮይኑ ድማ እዩ ክቕበሎም።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣቦ መንበራትን ሓለፍትን ካቶሊካውያን ኮሌጃትን መንበረ ጥበባትን ሕቡራት መንግስታት ኣሜሪካ ኣብ ዝሃብዎ መግለጺ ካቶሊካዊ ትምህርቲ ፍቕሪ ትምህርቲ ጥራይ ዘይኮነስ ምስቲ ሓቂ ዝኾነ ክርስቶስ ዓሚቕ ፍቕሪ ከም ዝህልዎም ክገብር ከም ዘለዎ ገሊጾም። ብዘይካዚ ተምሃሮ ንሓቂ ክፈልጡን ብኡ መሰረት ድማ ንሂወቶም ከም ማዕራርዩ ስንድዋት ክኾኑ ከም ዘይክእሉ ኣጠንቂቖም። ካቶሊካዊ ትምህርቲ ንተምሃሮ ሓቀኛ ስምዒት ናይ ሓቂ እንተዘይኣስሪጹሎም ኣእምራዊ ሓቂ ጥራይ ዘይኮነስ ነቲ ብርእሱ ሓቂ ዝኾነ ክርስቶስ እንተዘይኣስሪጹሎም ደቂ ሰባት ንሓቂ ክፈልጥዋን ብኡ መሰረት ድማ ንሂወቶም ከም ማዕራርዩ ጻዕርታት ክገብሩ ፍቓደኛታት ክኾኑ ክንጽበ የብልናን። እዚ ቃል እዚ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ረቡዕ ንግሆ ኣብ ቫቲካን ነቶም ንናይ 2026 ሰሚናር ምኽንያት ብምግባር ኣብ ሮማ ዝተረኽቡ ወከልቲ ማሕበር ካቶሊካውያን ኮሌጃትን መንበረ ጥበባትን ሕቡራት መንግስታት ኣሜሪካ ዝሃብዎ ቃል እዩ። ቅዱስ ኣቦና ቀጺሎም ካቶሊካውያን ተቋማት እቲ ክርስትያናዊ ራእይ ኣብ ኩሉ ዓውደ ትምህርትታትን ርክባትን ዝሰርጸሉ ሕያው ከባቢ ክኾና ዝተጸዋዕ እየን ክብሉ ገሊጾም። ንኣቦ መንበራትን ሓለፍቲ ንእተን መንበረ ጥበባት ድማ ካብ ናይ ሓቂ ደቂ መዛሙርቲ ክርስቶስ ዘለኩም ቅንዕነት ነቲ ህያው ወንጌል ብዝግባእ ንከተመሓላልፉ ብርግጽ ክሕግዘኩም እዩ። እዚ ድማ እቶም ንዓኹም ብሕድሪ ዝተዋህቡ ተምሃሮ ምስ ጐይታ ብሓቂ ክራኸቡን ኣብ ካቶሊካዊ እምነት ከዓ ነቲ ሓቂ ጥራይ ከምጽኦ ዝኽእል ሓባራዊ ራእይ ከለልይዎን ክኽእሉ እዮም ክብሉ ኣተባቢዖም። ርእሰ ሊቃነ ጳጳሳት ቀጺሎም ልቦም በቲ ብእግዚኣብሔር ኣምላኽ ዝተፈጥረን ብክርስቶስ ዝተበጀወን ጽባቐ ሓቅን ግርማ ሰብኣውነትን ዝያዳ ክማርኽ ዘለዎም ትምኒት ገሊጾም። ከምኡ ውን ኣብዚ እዋን ሰብ ሰርሖ ኣስተውዕሎ ንሰብኣዊ መንነት ንምዕቃብ ዝጸሓፍዋ ብዕለት 25 ግንቦት ዝተሓትመት ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቶም መሰረት ብምግባር ኣብዚ እዋናዊ ዓለም ካቶሊካዊ ትምህርቲ ወሳኒ ኣገዳስነት ከም ዘለዎ ናብ መምህራን መልእኽቶም ኣመሓላሊፎም። ቀዳማይ ነገር ትምህርቲ ዓለም ኣብዚ እዋን እዚ ንዝተፈላለዩ ክፍልታት ፍልጠት ናይ ምርሕሓቕ ጸገም የጋጥሞ ከም ዘሎ ተዓዚቦም። ኣብ ሓደ ፍሉይ ዓውደ ፍልጠት ክኢላታት ዝኾኑ ሰባት ምርካብ ቀሊል እኳ እንተኾነ ብዙሓት ካብዞም ውልቀ ሰባት ግን ኣብ ህይወቶም ኣንፈት ንምርካብ ዝቃለሱ እዮም። ከምኡ ውን ነቶም ዝተፈላለዩ ዓውድታት ፍልጠት ጥራይ ዘይኮነስ ነቲ ብዙሕ መደያት ህይወትን ናይ ውሽጢ ባህጊ ልቢ ሰብን ዘተኣሳስር ኣድማሳዊ ራእይ ይጐድሎም እዩ ክብሉ ገሊጾም። በዚ መዳይ እዚ ድማ ካቶሊካዊ ትምህርቲ ፍሉይ ዝኾነ ግደ ክጻወት ከም ዝኽእል ኣትሪሮም ኣስሚሮምሉ። ቅዱስ ኣቦና መንእሰያት ኣወዳትን ኣዋልድን ናብ ኮሌጃትን መንበረ ጥበባትን ዝኸዱ ፍሉይ ዲግሪ ንምርካብን መብዛሕትኡ ግዜ ድማ ብናይ መጻኢ ናይ ስራሕ ዕድላት ተደፋፊኦም ምዃኑ ብምግንዛብ መምህራን ነቲ ተምሃሮ ሓቂ ክደልዩን ከፍቅሩን ብዛዕባ ትርጉም ህይወት ከስተንትኑን ከምኡ ውን ንኽብሪ ነፍሲ ወከፍ ሰብ ከለልዩ ንምምራሕ ዘለዎም ክቡር ዕማም ተረዲኦም ክዓዩ ኣተባቢዖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት እዚ ቀሊል ስራሕ ከም ዘይኮነ ብምእማን ኣብ ትምህርታዊ መዳይን ኣብ ዕለታዊ ህይወቶምን ተምሃሮ ንክርስቶስ ክረኽብዎ ምሕጋዝ ኣገዳሲ ምዃኑ ኣስሚሮምሉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 እቲ ናይ ቀረባ እዋን ቴክኖሎጂካዊ ዕብየት ኣብ ትምህርቲ ዓለም ብዙሕ ብድሆታት የምጽእ ከም ዘለውን ገሊጾም። እቲ ሰፊሕ ዝርጋሒ ሰብ ሰርሖ ኣስተውዕሎ ንስራሕ ተምሃሮ ንምግምጋም እናጸገመ ይመጽእ ኣሎ። እዚ ድማ መምህራን ነቶም ኣብ ትሕቲኦም ዘለዉ ተምሃሮ ዘድሊ ምሉእ ሰብኣዊ ቅርጺ ንምርግጋጽ ንኣገባብ ስርሖም ብፈጠራዊ መንገዲ ክቕይርዎ ይሓቶም ኣሎ። እዚ ኸኣ ንመምህራን ተወሳኺ ጻዕሪ ዝሓትት እዩ ክብሉ ገሊጾም። በዚ መሰረት እዚ ድማ ንመጻኢ ወለዶታት ኣብ ዝውሃብ ትምህርቲ ብልክሲ ክንወፍር ድልዋት ክንከውን ከም ዘለና ኣገንዚቦም። መንእሰያት ኣወዳትን ኣዋልድን ምስ ተሓደስቲ ቴክኖሎጂታት ብኣወንታዊ መንገዲ ክተኣሳሰሩ ክመሃሩ ኣዝዩ ኣገዳሲ እዩ። ብተወሳኺ ግን ነቲ ኣምላኽ ዝሃቦም ብልሓትን ናይ ምስትውዓል ክኢለትን ብዓሚቕ መንገዲ ናይ ምሕሳብን ንፍልጠት ኣብ ኣእምሮ ናይ ምዕቃብን ክኢለቶም ብሓቂ ከማዕብልዎ ይግባእ። እዚ ድማ ነቲ ዝመጽእ ዓለም ብሓላፍነት ካሃንጽዎ የሰናድዎም ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መወዳእታ እቶም መምህራን ነቲ ናይ ቤተ ክርስቲያን ናይ ወንጌል ተልእኾ ብዝግባእ ክፍጽሙ ሰናይ ምንዮቶም ብምግላጽ ተምሃሮ ኣብ ትካላትኩም ነቲ ንቤተ ክርስቲያን ዝተዋህበ ጥዑይ ትምህርቲ ክረኽቡ ተስፋ እገብር። እዚ ድማ ንህይወቶም ጥራይ ዘይኮነስ ንመጻኢታ ሃገር እውን ከም ናይ ሓቂ ዘላቂ መሰረት ኮይኑ ከገልግል እዩ ብምባል ዛዚሞም።
2: ካርዲናል ሬ ኣብ ብመወዳእታ ወርሒ ሰነ ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ጉባኤ ካርዲናላት ንዝጋቡ ካርዲናላት ኣብ ዘመሓላልፎ መልእኽቲ ናይቲ ኣብ ናይ ጉባኤ ኣዳራሽ ጳውሎስ ሻድሻይን ኣብ ኣዳራሽ ሲኖዶስን ዝካየዱ 4 ናይ ስራሕ መደባት ቀንዲ ኣርእስታት ከም ዘፍለጡ ዜና ቫቲካን ይሕብር። ኣስተንትኖ ብዛዕባ ኣህጉራዊ ኩነታትን ህይወት ከባቢያውያን ኣብያተ ክርስትያን ዘተ ብዛዕባ ቀንዲ ዛዕባታት ዓወድ መልእኽቲ ግሩም ሰብዓውነት ማእከል እቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ዕለት 26 ክሳዕ ዕለት 29 ሰነ ናይ ዝፀውዕዎ ጉባኤ ካርዲናላት ክኸውን እዩ። ቆም ነገር ናይቲ ቅዱስነቶም ዝፀውዕዎ ጉባኤ ካርዲናላት ኣፍ ጉባኤ ካርዲናላት ካርዲናል ጆቫኒ ባቲስታረ ዕለት 3 ሰነ ናብ ኩሎም ተሳተፍቲ ካርዲናላት ኣብ ዘመሓላለፎ መልእኽቲ ተገሊጹ ኣሎ። ኣብቲ መልእኽቲ እቲ ርእሰ ሊቃነ ጳጳሳት ሊመበል 14 እቲ ኣኼባ ከምቲ ካብ ዕለት 7 ክሳብ ዕለት 8 ጥሪ ናይዚ ዓመት ዝተኻየደ ጉባኤ ካርዲናላት ንህወትን ተልእኾን ቤተ ክርስትያን ፍሉይ ኣገዳስነት ዘሎ ጉዳያት ሓበራዊ ምስማዕን መመያን ሓበራዊ ምስትንታንን መድረኽ ከም ዝኸውን ብፅኡነቶም ከም ዝገለጹን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንጉባኤ ካርዲናላት ተመክሮን ምኽርን ኣባላት ጉባኤ ካርዲናላት ንምእካብ ከምኡውን ነፍሲ ወከፍ ኣብቲ ንቤተ ክርስትያን ዘገልግልሉ ዝተፈላለዩ ቦታታትን ሓላፍነትን ንጡፍ ሓገዝን ደገፍን ንምፅብጻብ ከም ዕድል ከም ዝርእይዎ ብምዝኽኻር ብዙ ምክንያት እዚ ድማ እቲ ምይይጥ መንፈስ ምስማዕን ናፅነትን ንዓቂ ብግልፅን ብዘይ መንፊትን ብናይ ምግላፅ ትብዓት ንገዛእ ርእስኻ ኣብ ቀዳማይ ኣካል ምቅላዕ ክካየድ ከም ዘለዎ ድማ ከምዝተሓሳሰቡን ቀዳማይ ክፍሊ ኣብ ዓለም ሓቆፍ ኩነታትን ከምኡውን ከባብያውያን ኣብያተ ክርስትያን ዘተኮረ ክኸውን እዩ። ነቲ ኣብ ትሕቲ ሓልዮቶም ዝተዋህቦም ህዝብታትን ማሕበረሰብ ቤክርስትያንን ዝጸሎ መከራን ወጥርን ብድሆታትን ከምኡውን ምልክት ተስፋን ተኣማንነትን ወንጌል ከምኡውን ናይ ዕርቂ ተስፋታት ናብ ኣቃልቦ ካርዲናላት ክቐርብ ኣለዎ ቢሎም ዘለዎም ተስፋ ከም ዝገለጹ ዜና ቫቲካን ይሕብር። እቲ ካልኣይን ሳልሳይን ኣኼባታት ነቲ ዕለት 25 ግንቦት ንንባብ ዝበቕዐ ርእሰ ሊቃነ ጳጳሳት ልንመበል 14 ዝለገስዎ ግሩም ሰብኣውነት ዝተወፈየ ከም ዝኸውን ካርዲናል ሬ ኣብ መልእኽቶም ሓቢሮም እቲ ካልኣይ ኣኼባ ባህሊ ስልጣንን ስልጣነ ፍቅርን ዘርእስቱ ምዕራፍ ሓምሻይ ክምርምር እዩ። ከምኡውን ኣብ ሕጡብ ፅሑፍ 182 ናይቲ ዓውደ መልእኽቲ ግሩም ሰብኣውነት ርእሰ ሊቃነ ጳጳሳት ኣብዛ ምክፍፋልን ዓመፅን ንዓበይ ዝኸይድ ዘሎ ግጭትን ዝመልኣ ዓለም ሰላም ሓደ ጉዳይ ዘይኮነስ ንኣድማሳዊ ሓበራዊ ረብሓን ንስነ ምግባራዊ ብስለት ህዝብታትን ዝፍትን ከም ኣብነት ከም ዘስመርሉ ዜና ቫቲካን ኣፍሊጡ። ካብ ብኩናት ዝተሃስዩ ዞባታት ዝመፁ ካርዲናላት ግጭት ብኸመይ ብቐጥታን ብዝሓመመን መገዲ ንተመክሮ ግስነቶም ከም ዝቐርፅ ከካፍሉ ክዕደሙ እንከለዉ እቶም ካልኦት ድማ ንዕርቅን ሰላማዊ ሓበራዊ ህወትን ዘዳኽሙ ልሳናት ስነ መጎታትን ኣሰራርሓታትን ዳግማይ ብምብርባሮም ከስተንትኑ ክሕተቱ እዮም። እቲ መይይጥ ብተወሳኺ ቤተ ክርስትያን ሎሚ ከመይ ጌራ ንዝኾነ ውግእ ንምምኽናይ ብዙሕ ግዜ ዝፅዋዕ ህልዮ ቅኑዕ ውግእ ምውዳሕ ዳግማይ ከም ዝከኣል ከተረጋገፀ ከም እትኽእልን ከምቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሕጡ ብፅሑፍ 192 ናይ ተሓደ መልእኽቲ ዝፀሓፍዎ ህዝብታትን ክርስትያናዊ ማሕበረሰባትን ሰላም ንክዕቅቡን ንምሕናፅን እንታይ ግብራዊ መገድታት ክሕግዞም ከም ዝኽእልን ዝምልከት ምዃኑ ካርዲናል ሬ ኣነፂሮም ሳልሳይ ክፍሊ ሰናይነት ምህናት ዝብል ቁም ነገር ክሕዝ እዩ። እዚ ኣረኣእያ እዚ ንመእተውን መደምደምተን ዓውድ መልእኽቲ ግሩም ሰብኣውነት ተሳተፍቲ ነቲ ናይ ሕጂ ዘመን ለውጢ ብመንፅር ወንጌል ንምትርጓምን ንደቂ ሰባት ንሓጎስን ምልኣትን ዝገብሮ ምድላይ ናብ ውሁድ ሰብኣዊ ምዕባለ ንምምራሕን ዘቕርቦ ፃውዒቲ ክድህስሱ ምዃኖም ከም ዘመላኽቱ ዜና ቫቲካን ይሕብር። ቀዳማይ ክፋለ ናይቲ ናይ መወዳእታ ኣኼባ ንካርዲናላት ብዛዕባ ኣፈፃፅማ ወይ ድማ ኣተገባብራ ሲኖዶስ እዋና ሓበሬታ ክህብ እዩ። ብፍላይ ከዓ ነቲ ኣብ ቀረባ እዋን ዝወፀ ሰነድ ኣብ ግምት ብምእታው ናብ ኣኼባታት ሲኖዶስ 227 228 ደረጃታት መዐቀንታት ከምኡውን መጋበርያታት ምድላው ክግበር እዩ። እቲ ካልኣይ ክፋል ኣብ መንጎ ካርዲናላት ርእሰ ሊቃነ ጳጳሳትን ንዝግበር ክፉት ዘተ እተወፈየ ክኸውን እዩ። ነፍሲ ወከፍ ተጋባኢ ካርዲናል ከዓ ኣብ 3 ደቂቕ ጥራይ እተሓፅረ ርእቶ ወይ ሓሳብ ናይ ምሃብ ዕድል ክህልዎ እዩ ቢሎም ብተወሳኺ እቲ ካብ ዕለት 26 ክሳብ ዕለት 27 ሰነ ኣብ ዝካየድ ጉባኤ ካርዲናላት ኣብ ኣዳራሽ ጳውሎ ሻድሻይ ከምኡውን ኣብ ኣዳራሽ ሲኖዶስ ክካየድ ምዃኑ ሓቢሮም ዕለት 29 ሰነ ኣብ ባዚሊካ ቅዱስ ጴጥሮስ ክዛዘም እዩ። ኣብኡ ድማ ርእሰ ሊቃነ ጳጳሳት ልንመበል 14 ብምክንያት ዓመታዊ ክብረ በዓል ቅዱሳን ጴጥሮስ ወ ጳውሎስ መስዋእተ ቅዳሴ ክመርሑን ንሓደስቲ ሊቃነ ጳጳሳት ባሪኾም መንጠሊና ክህቡ እዮም ከም ዝበሉ ዜና ቫቲካን የመላኽት።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። سنناي قدلي تقادي له نتا امنت ون حالي ايايه كبور عبا استيفانوس برهانه أبال محبر نوسانحاو زحالفه إلت سلاسان حدن قنبوت كاب دخام زعالم بسلام ناب سمياوي بيت عبو تساقاقيروم محبر نوسانحاو كابوچين ارترا تاريخ هوتو من زينا عرفتو من صحيفهم زلاخلنا نقرب لكم كبور عبا استيفانوس بعلت حادثة نشحن تشعات تميتن سلاسان كلتن عمت مهرت فرنجي كاب نفسي هير آتو برهان منقستون نفسي هير ويزرو ولت تنقوس يعبيون عبدقرال بإيه وردا سقنيتي تولدو مباتا تمهرتوم عب بيت تمهرتي كدوس ميكايل سقنيتي دحرم كتتالوم ما كلاين كلاين درجة تمهرتوم دما عب عدو اقري كتمامن دفرا تماهيروم ببهجي زجمرو فرانشيسكاوي هيوت عطني عمس لزحازو كانوناوي عمته تمكرو خقبرو بشهن تشعات تميتن حمسان سلستن عمته مهرت فرنجي ناب عبي قدام قجرت تسقاقرو عب عمته بعلت كلتن حاسة شهن تشعات تميتن حمسان أربعتن عمته مهرت نوس مبصعا قبرو تمهرت فلسفنان نباب ملكوتن بمتنقاق دما بعلت كلتن حاسة شهن تشعات تميتن حمسان شوعتن عمته مهرت فرنجي بعبي مبصعا ناب أملاق توفيو كلو كهنات زا سنادو تمهرتو مسودو بعلت عصر تحادة سنة شحن تشعات تميتن سوسان عمى تمهرت فرنجي معارقة كهنات لبسو دحر كهناتهم أقل قلوتهم نحموشت عامت أب نفاسيت كمون نشمون تورحي أب مبات كالا حاد عامت أب محلاب بإتفلا ليه مزنة دحر مقلقال كاب محلاب نعيلا برعد مستلاكو كاب جردين دناداي إنا تنكساقسو نعصر تحادة عامتات زاكل عبتت انكور اوان كاب قلاوي منفساو كنعات تلاعيلوم هزبي اقل قلوت مستيرات كي قدلوم سروع اقل قلوت حوارياو قسنت سلزين بروم عب كبابي عدتات قوش حدش عدي واس دنبان كالئن دخيمة كيبلو ليت مسمعالتي ناتوانا جفو زير الساع عصر قدفو هزبت خبابي بادري ألفونسو بزبل سميو دا أمبر بناي حبشا سموم أبا استيفانوس كبلو يتصوعو وماي نبرون بشهن تشعات تميتن 76 عامة مهرت هزبت خبابي نايلومي ايدن بتقزاز من قسط هايلة سلاسي اب حادة بوتا كتر نفس صنع تقزاز مستوهبه كاب كامبو انا تملالسو يقلقلو ومنبرو كابي يقترو زد تأكب هزبي تابوتو حيزو سلزمسة نخلو ماكل كخوون حادة تابوت نقبر نز تابوت الزخاء دبر مدهاني عالم نبرلو بمبال مس هزبي تلازيبوم نزالومي قرماناي حوس ختما ايدن زخونت بيت خرستيان دبر مدهاني عالم مسرت زخونت نشتو بيت خرستيان مالت كم بيت صلوت مدهاني عالم اسريحوم زابيت صلوت بغلت تشيح عامة مهرت فرنجي ببعال سنناي زخري بصوابونة تسفى ماريان بدهو ناب درجة كم سننا ديبت زخري ممسرات ورقاوي ايو بيلن زخري سيامي كم سننا بروراوي ايو بيلن عب مدهاني عالم قنبوت كل تشيحن شدشتن عامة مهرت فرنجي دما بخبز بلدم كاتس انبلو كاتس إلو مابا الفونسو ناب شعبن سعيبو دما ناب دبر بقاتا ماريان قزابان دا اسمرا عصب اقردت كموون انبات كالا انا وفرو نمئمنان جيندعن مسقوس النت نفسات زت اساسر اقل قلوتا وفيو بعلت اسران شمونتن نحاسة شحن تشعات تميتن سمانيان شمونتن عمت مرد فرنجي ابتت سنكور قيزي قدل نسان نتي ارترا نباس اعتلاقكو وحودات قن كاز مرر عمتات كهنتاوي اقل قلوتهم دما نبرا الزمالت كتما باسع نسان موسا ابزت تقبرة سنكور كوينات هزبنا بدرجي كهالقن ككلابتن أبا ألفونسو أما أكل التبرتعتون كم حالقا قدامن قمسن كوينوم مس هزبوم مرير تقوى تقبلو أب قدم عينوم برتع حلقي تقوان ترأيو برتع بسلاون انت قدفلوم نفس صور كتحرس برتع كمتتسعر ولا دا حقوف مسبلت قن زسان حسعر حرسي كمترسعو بادري ألفونسو ودباويت كتما باسع نس أخوينا بعينوم مسرأيو كام موتن مبتتانن زمولقو مؤمنانو من هزب باسع كملس بمرأيوم تدبسوم نعملا خمسجينو كابزي أبعلة عصر تحاموش تتكم تشحن تشعات تميتن تيسعان حدن عمت مرد كاب باسع نسان عفية تلاويخم نخلط عمت زاكل كم حالقا قدامن قمسن كوينوم أقل قلو بعلة حدا مسكرم شحن تشعات تميتن تيسعان سلستن عمت مرد فرنجي نتي كاب سدت سودان زد تمل سهزبنا عبدبرا كدان مهرد تسني أم

0: ስኮይኖም ብምግልጋል ን11 ዓመት ኣብ ከሰላ ጸንሑ። ብዕለት 11 መስከረም 2016 ዳግም ንተሰነይ ተጸውዑ። ከም ኣበ ነፍሲ ምእመናንን ተምሃርቲ ዘርአ ክህነትን ኮይኖም ን7 ዓመት ኣገልገሉ። ብዕለት 6 መስከረም 2023 ኣብ ደብረ ቅዱስ ኣንጦንዮስ ከረን ከም ኣበ ነፍሲ ከገልግሉ ድሕሪ ምጽናሕ ሽምግልና ስለ ዝመጸት ጥዕና እውን ስለ ዝተዋሓዶም ብዕለት 27 ጥቅምቲ 2024 ኣብ ገዳም ገጅረት ኣስመራ ኣብ ዝርከብ ናይ ዝሸምገሉን ዝሓመሙን ኣሕዋት መእለይ ተመዲቦም ውራይ ጸሎቶምን ጥዕናኦምን ከም ዝገብሩ ተገብረ። እግዚኣብሔር ጸጋ ዕድመ ሂብዎም ብሕዋቶም ኮነ ብፈተውቶም ብፍቕሪ ተላዒሎም ምስጢራት ቤተ ክርስቲያን ብግቡእ ተቐቢሎም ኣብ ምዝዛም መበል 94 ዓመት ዕድሚኦም ኣብ መበል 72 ዓመት ውፉይ ህይወቶም 66 ዓመት ክህነታዊ ኣገልግሎቶም ኣብ በዓለ መንፈስ ቅዱስ ጳራቅሊጦስ ዕለት 31 ግንቦት ልክዕ 99 ቅድሚ ቐትሪ ብቕዱስ ዕርፍቲ ንሰማይ ተሳጊሮም። ንጽብሒቱ ብዕለት 1 ሰነ ኣብ መካነ መቓብር ጸጸራት ስርዓተ ግብኣተ መሬቶም ተፈጸመ። ክቡር ኣባ እስጢፋኖስ ብርሃነ ብተኣዝዞ ዝመጸ ንሕልቖም እዚ ኣባ መደለኹ ኢሎም ዘይፈልጡ ገርሂ ሕያዋይ ሓጐስን ፍሽኽታን ዘይፍለዮም ሰሪሖም ስድራ ቤታት በጺሖም ዘይሕለሉ ምስ ኣሕዋቶም ኰነ ዘገልግልዎም ህዝቢ ብሰላም ዝነብሩ ልዙብን ጥዑምን ወዲ ፍራንቸስኮ ነበሩ። ብመጠን ዝሓለፈ ፍቕሪ ፈታዊ ማሕበሮምን ሃገሮምን ጽጉም ህዝቦምን ዝኣልዩ ኣቦን ሓውን እዮም ዝነበሩ። እግዚኣብሔር ኣቦ ብቕዱስ መንፈሱ ንቤተ ክርስቲያን ብቕዱስ ጸዋዕታ ክባርኽ ሃገርና ህልውትን ዕቅብትን ገይሩ ሃገር ሰላምን ዕርፍትን ይግበረልና እናበልና ንቦናን ሓውናን ኣባ ኣልፎንሶ እቲ ብተወፋይነት ዘገልገልዎ ኣምላኽ ጻማ ዘለኣለማዊ ህይወት ክህቦም ንልምን።
1: ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ብናይ ፅባሕ መደብ ፈነወ ክሳብ ንራ ከብብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ለመዳያት ፍሉይ ብድሆታት ከም ዘጋጥማ ገሊጹ። ኣብ መላእ ኣህጉር ኣፍሪካ ልዕሊ 2,000 ቋንቋታት ስለዝዝረብ ብዙሓት ንቴክኖሎጂ ትሑት ናይ ምግላጽ ዓቕሚ ዘለዎም ቋንቋታት እዮም። እዚ ማለት ከዓ ንስርዓት ሰብ ሰርሖ ኣስተውዕሎ ብውፅኢታዊ መንገዲ ንምስልጣን እኹል ሓበሬታ የልቦን። ሰብ ሰርሖ ኣስተውዕሎ ናይ ቴክኖሎጂ ቀረብ ምርካብ ጥራይ ዘይኮነ መን ከም ዝነደፎን ናይ መን ስነ ምግባራዊ ስርዓታት ኣብ ውሽጡ ተነፂፉ ከም ዘሎን ምፍላጥ ኣገዳሲ ምዃኑ ኣጉሊሑ። ኣፍሪካውያን ተመራምርትን መሃስትን ከም ዓሚቕ ትምህርቲ ኢንዳባ ዝኣመሰሉ ተበግሶታት ኣቢሎም ስነ ምግባራውን ባህላውን ስርዓት ሰብ ሰርሖ ኣስተውዕሎ ንምፍጣር ዝዓለመ ድልድል ናይ ፓን ኣፍሪካ ምትሕብባር ይሃንፁ ኣለዉ። ዶክተር ብላንዊን ከዓ ብዛዕባ ካልኣይ ማዕበል ሓበሬታዊ መግዛእቲ እውን ኣጠንቂቓ። እዚ ከዓ ናይ ኣፍሪካ ዲጂታላዊ ሓበሬታ ክንድን ኣፍሪካውያን ንናይ ወፃኢ ትካላት ይሀብትም ከም ዘሎ ገሊጻ። ከምኡ ውን መንግስታትን ትካላትን ኣፍሪካ ዲጂታላዊ ሃብቲ ኣፍሪካ ክሕልውን ድምፂ ኣፍሪካ ኣብ ቴክኖሎጂያዊ ምዕባለ ከም ዝውከሉን ከረጋግፁ ጻውዒት ኣቕሪባ። ዶክተር ብላንዊ ንቀጺላ ነቲ ብኸም ፋርመር ላይን ዝኣመሰለ ኩባንያታት ዘማዕበልዎ ኣፍሪካውያን ዝመርሕዎ ሓድሽ ናይ ሰብ ሰርሖ ኣስተውዕሎ መሳርሒታት ጠቂሳ። እዚ ድማ ሓረስቶት ፍርያምነትን መነባብሮን ሕርሻን ንምምሕያሽ ብቋንቋታት ናይቲ ከባቢ ዝሕግዝ ምዃኑ ገሊጻ። ክቡር ኣባ ፍራንቸስኮ ፉራሃ ብዛዕባ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 6 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ብምጥቃስ ገጽን ድምፅን ደቂ ሰብ ክዕቀቡ ዘለዎም ቅዱስ ውህበት ኣምላኽ ምዃኖም ኣጉሊሖም። ቤተ ክርስቲያን ንሰብ ሰርሖ ኣስተውዕሎ ከም መተካእታ ሰብኣዊ ምስትውዓል ወይ መንፈሳዊ ኣገልግሎት ዘይኮነስ ከም መሳርሒ ገይራ እያ እትርእዮ። ነታ ብሉይን ሓዲስን እትብል ሰነድ ቤተ ክርስቲያን ብምጥቃስ ድማ ሰብ ሰርሖ ኣስተውዕሎ ኣብ ስብከተ ወንጌልን ሓሳብ ንሓሳብ ምልውዋጥን ክድግፍ ከም ዝኽእል እንተኾነ ግን ነቲ ናይ ሓቂ ሰብኣዊ ክብርን ጥበብን ጉስነታዊ ህላውየን ክትክኦ ከም ዘይክእል ገሊጾም። ብተመሳሳሊ ድማ ኣብ ሮማ ዝመሃር ካብ ናይጀርያ ዝመጸ መስዮይ ቶሂብ ዝበሃል ተምሃራይ ሰብ ሰርሖ ኣስተውዕሎ ንዕዮ ደቂ ሰብ ከም መሓይሾ እምበር ክትክኦ ከም ዘይብሉ ኣተሓሳሲቡ። ንመንሰያት ብፍላይ ከዓ እቶም ሕጂ ዘለዉ ወለዶ ንፈጠራን ዓሚቕ ኣተሓሳስባን ኣብ ሰብ ሰርሖ ኣስተውዕሎ እምብዛ ከይምርከሱ ኣጠንቂቑ። ሰብ ሰርሖ ኣስተውዕሎ ብፕሮግራም ዝተሰርሐን ድሩትን እዩ። ሰብኣዊ ዓቕሚ ግን ወትሩ ክልካዕ ዘይከኣል እዩ ብምባል መንሰያት ሓቀኛታት ክኾኑን ምንነቶም ወይ ፈጠራኦም ከየጥፍኡን ንሰብ ሰርሖ ኣስተውዕሎ ብሓላፍነት ክጥቀሙሉ ኣተባቢዑ። ሰብ ሰርሖ ኣስተውዕሎ ንዓበይ ኣብ ዝኸደሉ ዘሎ እዋን ብፍላይ ኣብ ሰብኣዊ ክብርን መንፈሳዊ መምርሕን ከምኡውን ስነ ምግባራዊ ውሳነ ኣብ ምግባርን ንጹር ስነ ምግባራዊ ዶባት ክህሉ ከም ዘለዎ ገሊጹ።
1: ክቡራትና ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቨርቲካን ኒውስ ክፍኤርትራ ኣቢልኩም ክትከታተሉ ከምትኽእሉን ከምኡውን ናይ ኢሜል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس